0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 4 መስከረም ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንርእሰ ብሔር ሪፓብሊካዊት ሃገረ ሌቶንያ ንኤድጋርስ ሪንኬቪችን ንፓትርያርክ ቬኔስያ ኢጣልያ ንብፁዕ ኣቡነ ፍራንቸስኮ ሞራሊያን ንናይ ሰበኻ እማ ኣምላክ ሞስኮ ልሂቅ ሊቀ ጳጳሳት ንብፁዕ ኣቡነ ፓውሎ ፔዚን ንቀዋሚ ተዓዛቢ ቅድስቲ መንበር ኣብ ዓለም ለኻዊ ውድብ ቱሪዝም ንኽቡር የኔታ ጃን መንደዝን ንናይ ሰበኻ ትሄራን ላቲናዊ ሊቀ ጳጳሳት ንብፁዕ ካርዲናል ዶሚኒክ ጆሴፍ ማቲውን ንተወከልቲ ኮሌጅ ኦሪኤል ናይ መንበረ ጥበብ ኦክስፎርድን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 4 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንኣባላት ጉባኤ ካቶሊካውያን ጳጳሳት ናይ ላቲናዊ ስርዓት ኣብ ዞባታት ዓረብ ዝርከቡ ተቐቢሎም ዝለገሱሎም ቃለ ምዕዳን ደድሕሪ ምስ ርእሰ ሊቃነ ጳጳሳት ምርኻቦም መንእሰያት ናይ ሳልስቡርግ ኦርኬስትራ ኣብ መደብር ራድዮ ቫቲካን ሓደ ሙዚቃዊ ምርኢት ከም ዘቕረቡ ክብርቲ እናቴ ሲሞና ብራምቢላ ህየንተናይቲ ብዛዕባ ጉዳያት ሰብ ፍይ ህይወትን ማሕበራት ሃዋርያዊ ኣገልግሎትን ዝሓልል ዓለዋይ ቤት ጽሕፈት ቅድስቲ መንበር ኣብ ዛምቦኣንጋ ፊሊፒንስ ዘካፈላዎ መደረ ዓለም ለኻዊ ማሕበር ካሪታስ ደድሕሪ እቲ ኣብ ሃገረ ኔፓል ዘጋጠመ ሓደጋ ምዕልቕላቕ ማይ ብዛዕባ ኩነታት እቲ ሃገርን ኣገልግሎታት እቲ ማሕበርን ዝሃቦ ጸብጻብ ኣብ ዝምልከቱ ቀንዳ ርእስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 4 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግረይና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ምስ ጳጳሳት ላቲናዊ ስርዓት ካብ ዞባታት ዓራብ ዝመጹ ኣብ ዝተራኸብሉ ምስ ድኻታት ብምትሕብባር ንግጭትን ምክፍፋልን ክትዋጽሉ እትኽእሉን ብሓባር ክንነብርን ተስፋ ክንገብርን ከም ዝከኣል ክትምስክሩ እምሕጸነኩም ኣለኹ ክብሉ ተላበውዎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማል ሓሙስ ምስ ኣባላት ጉባኤ ካቶሊካውያን ጳጳሳት ላቲናዊ ስርዓት ዝኽተሉ ኣብ ዞባ ኣዕራብ ምስ ዝርከቡ ተራኺቦም። ርእሰ ሊቃነ ጳጳሳት ኣብቲ ዘካየድዎ ርክብ እዞም ጳጳሳት ነተን ኣብቲ ኸባቢ ዝርከባ ኣብያተ ክርስቲያን መብዛሕትኡ ግዜ ፖለቲካውን ማሕበራውን ሃይማኖታውን ውጥረት ኣብ ዝሃለዎ ቦታታት የገልግላ ብምህላውን ኣብ ሰፊሕን እተፈላለየን ዞባታት ከም ዘገልግሉ ዘለዉ ኣፍልጦ ሃብሉ። እዘን ኣብያተ ክርስቲያን እዚኣተን ምስክርነት ሰማዕትነት ከም ዝፈልጣ ብምግላጽ ነቶም ኣብ ዒራቕን ሶርያን ካልኦት ብግጭታት ዝዓነዋ ሃገራትን ንእምነቶም ህይወቶም ዝወፈዩ ብዙሓት ካህናትን ሰብ ፍይ ህይወትን ሰቡትን ኣንስትን ምእመናንን ጠቒሶም። ርእሰ ሊቃነ ጳጳሳት ሊዮን ኣስዒቦም መራሕቲ ቤተ ክርስቲያን ምስ ህዝቦም ክቀራረቡን ብምስማዕን ብምጽንናዕን ቁስሎም ክካፈሉ ኣለዎም። ብፍላይ ስድራ ቤታት ናብ ስደት ክስደዱ ምስ ዝግደዱን ማሕበረሰብ ከዓ ዝያዳ ተነቃፍና ኾነ ኣብ ዝኸደሉ ዘሎ እዋናት ክብሉ እውን ተላበውዎም። ካቶሊካውያን ምእመናን ውሑዳት ኣብ ዝኾኑሉ ከባቢታት እውን ከይተረፈ ፍረ ቤተ ክርስቲያን ንወንጌል ብተኣማንነት ብምምስካር እዩ ዝረአ ክብሉ እውን ኣመልከቱሎም። ኣብ ማእከልቲ ብግጭትን ምክፍፋልን ዝፍለጥ ሕብረተሰብ ህዝብኹም ብሓባር ክነብሩን ከገልግሉን ተስፋ ክገብሩን ከም ዝኽእሉ ዘርእዩ ድማ በሉ። ቤተ ክርስቲያን በቲ ኣብ ኣብያተ ክርስቲያንን ኣብያተ ትምህርትን ሆስፒታላትን እተዓዮ ዕዮ ነቶም እተሸገሩ ብምስማዕን ብምቕባልን ብምሕጋዝን ብፍላይ ከዓ ብኣገልግሎት ሰብ ፍይ ህይወትን ማሕበራት ተልእኾ ስብከተ ወንጌልን ነዚ ሓቂ እዚ ጭቡጥ ከም እትገብሮ ገለጹ። ኣብ እዋን ህጹጽ ኩነታት ንተልእኾ ቤተ ክርስቲያን ኣገዳሲ ዝኾነ ነገር ኣይትረስዑ። ንሱ ድማ ስብከተ ወንጌል፣ ጸሎት፣ ምዕዳል ምስጢራትን ክርስቲያናዊ ስነ መዕበያን እዩ በሉ። ርእሰ ሊቃነ ጳጳሳት ሊዮን ከም ዝገለጽዎ ንስድራ ቤታትን መንእሰያትን ገለገለ ጸገማትን ምጥርጣራትን ከጋጥሞም እንከሎ ፍሉይ ክንክን ክግበረሎም ከም ዘድልውን ተማሕጸንዎም። መንሰያት ካብ ስድራ ቤት እምነት ከም ዝቕበሉን ካብቲ ማሕበረሰቦም ክርስትያናዊ ትምህርቲ ከም ዝሰምዑን ዝመሃሩን ከም ዝጥቀሙን እውን ኣዘኻኸሩ ብተወሳኺ እውን ጳጳሳት ነቶም ካብ ስድራ ቤቶም ርሒቖም ኣብ ጽምዋ ዝነብሩ ዘለዉ ስደተይናታት ብፍላይ ኣብተን ብዙሓት ተመዛበልቲ ዘለወን ሃገራት ወሽመጥ ዓረብ ሃዋርያዊ ጉስነት ክልግሱ ጻውዒት ኣቕርብሎም ማሕበረሰብኩም ወላ ሓደ ሰብ ከም ጓና ኮይኑ ዘይስምዖ ኣባይቲ ይኹኑ ድማ በሉ ንኽብረት ነፍሲ ወከፍ ሰብ ተጣበቑ ኣብ ነፍሲ ወከፍ ስደተኛ ድማ ሓው ወይ ሓብቲ ዝብል ኣፍልጦ ሃብሉ በዚ ኸምዚ ልግሲ ናይ ወንጌላዊ ምስክርነት ቤት ትምህርትን መካነ ሕውነትን ኩኑ ርእሰ ሊቃነ ጳጳሳት ልዮን መበል 14 ወሲኾም ነቶም ጳጳሳት ኣብ መንጎ ዝተፈላለየ ስርዓታት ዝኽተላ ኣብያተ ክርስቲያን ማእሰር ሕብረት ክህልዉ ተማሕጸንዎም ምስ ዝተፈላለየ ክርስትያናዊ ባህልታት ብሓድነት ክነብሩ ዘለዎም መዝገብ ኢሎም ዝጸውዕዎ ሃብቲ ድማ ክዕቅቡ ተላበውዎም ወሲኾም ድማ ቅዱስ ኣቦና እቲ ሕብረቶም ምስ ካልኦት ክርስትያን ምእመናንን ማሕበረሰብ እስልምናን ልባዊ ቅርበት ክህልዎምን ክዕቅብዎን ከም ዘለዎም ተማሕጸንዎም ዘተ ክብሃልን ከሎ መንነትካ ምኽሓድ ማለት ኣይኮነን የግዳስ ብዘይ ፍርሃት ምርኻብ ምንባር ማለት እዩ በሉ ውግእን ዘይምትእምማንን ኣብ ዝረኣየሉ ቦታታት ዝኾነ ይኹን ናይ ኣኽብሮትን ምትሕብባርን ተግባራት ናብ ዕርቅን ሰላምን ዝወስድ ስጉምቲ ክኸውን ይኽእል እዩ ክብሉ ድማ ኣመልከትሎም ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ኣብ ዞባታት ኣዕራብ ዝርከቡ ጳጳሳት ናይ ላቲናዊ ስርዓት ንክርስቶስ ኣብ ምዕዳል ምስጢራትን ጸሎትን ስብከት ቃል ኣምላኽን ክምስክርዎ ጻውዒት ኣቕርብሎም ልዕሊ ዅሉ ዓወት ወይ ተፈላጥነት ኣይትድለዩ እኳ ደኣ ተኣማንነት ድለዩ በሉ ድምፂ ሓቅን ፍትሕን ሰላምን ኩኑ ሰብ ጸሎትን ምስ ህዝቦም ቅርበት ዘለዎምን ጓሶት ብምዃን ሰብ ኢደ ጥበብ ዕርቅን ናይ ምሕረት መሰኻኽርን ኩኑ ክብሉ እውን ተላበውዎም
1: ብዛዕባ ውፉይ ህይወትን ማሕበራት ሓዋርያዊ ህይወትን ናይ ዝሓሊል ዓለዋይ ቤት ጽሕፈት ቅዱስ ንመንበር ህየንተ ዝኾና ክብርቲ እናቴ ሲሞነ ብራምቢላ ኣብ ዛምቦኦንጋ ሃገረ ፊሊፒንስ ንዝተኣከቡ ሰብ ውፉይ ህይወት ኣብቶም ተኣፈፍቲ ወገናት ንኣምላኽ ከለልዩን ኣብዛ ዝቈሰለት ዓለም ናይ ሰላም መሰኻኽር ክኾኑን ዓዲመን ሰብ ውፉይ ህይወት ኣብዚ ናይ ሎሚ እዋን ዘሎ ተኣፋፍን ዝቈሰለን ጭቡጥ ኩነታት ዓለም ንኣምላኽ ከለልዩ ዝኽእሉ ዕጥቆም ዝፈትሑን ዕጥቂ ዘውርዱን ናይ ሰላም ነቢያት ክኾኑ ጽውዓት እዮም እዚ መልእኽቲ እዚ ብዛዕባ ውፉይ ህይወትን ማሕበራት ሃዋርያዊ ህይወትን ናይ ዝሓሊል ዓለዋይ ቤት ጽሕፈት ቅዱስ መንበር ህየንተ ዝኾና ክብርቲ እናቴ ሲሞና ብራምቢላ ነቲ ካልኣይ ጉባኤ ላዕለዎት ኣሕሉቕ ሰብ ውፉይ ህይወት ሃገረ ፊሊፒንስ ንምኽፋት ብቪድዮ ኣብ ዘመሓላለፍዎ መልእኽቲ ዝሰፈረ እዩ ኣብቲ ካብ ዕለት 1 ክሳብ 5 መስከረም ኣብ ከተማ ዛምቦኣንጋ ኣብ ዝካየድ ዘሎ ናይ 5 መዓልታት ኣኼባ ላዕለዎት ኣሕሉቕ ሰብ ውፉይ ህይወት ናይ ደቂ ኣንስትዮን ደቂ ተባዕትዮን ተሓጋገዝቲ ተልእኾን ተሓባበርትን ዝርከብዎም 233 ምስጉባት ሰባት ይሳተፉ ኣለዉ እቲ ዋዕላ ውፉያት ሰባት ኣብ ዝቈሰለት ዓለም ትንቢታውያን መሰኻኽር ሰላም ኣብ ትሕቲ ዝብል መርሕ ቃል እዩ ዝካየድ ዘሎ ክብርቲ እናቴ ብራምቢላ ተሳተፍቲ ብዛዕባ እቶም መሲሕ ናብ ቤተ መቕደስ ኣብ ዝቐረበሉ እዋን ዘለለይዎ ኣረጋውያን ዝኾኑ ስምዖንን ሃናን ክሓስቡ ዓዲመን ንሳቶም ሓያላት ወይ ፍሉጣት ኣይነበሩን ዝበላ እናቴ ቢራምቢላ እንታይ ደኣ ትሑታት ጽቕታ ዝፈትዉ ለውሃት ዕጥቆም ዝፈትሑን ዕጥቂ ዘውርዱን ነቢያት እዮም ነይሮም ክብላ ገሊጸን እቲ ዝነበሮም ቅሩብነት ከኣ ድሕነት ኣብቲ ብርቱዕ ሓይሊ ዘይኮነስ ኣብ ሓደ ተነቃፊ ህፃን ከለልዩ ኣኽኢልዎም እውን ኢለን ብዛዕባ ስምዖን ክገልጻን ከለዋ ከመይ ጌርካ ከም ዝጽበ ዝፈልጥ ሰብ እዩ ነይሩ ብምባል ውፉያት ሰባት እውን ኣብ ዘየቋርጽ ምጽኣት ሓለውቲ ክኾኑን ነቲ መዓልታዊ ብፍላይ ከኣ ብንኣሽቱን ተኣፈፍትን ምልክታት ኣቢሉ ዝመጽእ ጐይታ ንቁሓት ክኾኑ ተማሕጺነን ናብ ሃና ብምጥማት ከኣ ኣበይ እየ ዝነብር ዝብል ሕቶ ኣቕሪበን መልሲ ሃና ንጹር ምዃኑ ክብርቲ እናቴ ብራምቢላ ገሊጸን ንሱ ከዓ ኣብ ኣምላኽ ዝብል እዩ ህይወት ጸሎትን ጾምን ሃና ካብቲ ናብ ኣምላኽ ዘየምርሕ ኩሉ ነገር ናጻ ናይ ምዃን መንገዲ የመልክት ጾም ካብቲ ፍቕሪ ሰላም ወይ ናይ ኣምላኽ ዘይኮነ ኩሉ ነገር ናይ ምኽሓት ተግባር ክኸውን ከም ዝኽእል ገሊጸን ኣብ መንበር ጉባኤ ላዕለዎት ኣሕሉቕ ሰብ ውፉይ ህይወት ኣባሊና ግሬጎርዮ ኣብቲ ጉባኤ ኣብ ዘቕርብዎ ጸብጻብ እዛ ኣኼባ እዚ ድሕሪ ሓደ ዓመት ናይቲ ሕጎ ቆኖናዊ ጉባኤ ምምስራት ዝካየድ ዘሎ ናይ ምስማዕን ምስትውዓልን እዋን ምዃኑ ገሊጾም። ጉባኤ ላዕለዎት ኣሕሉቕ ሰብ ውፉይ ህይወት ንታሪኹ እሙን ክኸውን ከሎ ነቲ ኣምላኽ ዘምጽኦ ዘሎ ሓድሽ ነገር ድማ ክፉት ክኸውን ከም ዝግባእ ኣስሚሮምሉ። ዓብ ሓይልና እቲ ሕብረትና እዩ ብምባል እቲ ጉባኤ ስራሕ ቦርድ ወይ ቤት ጽሕፈት ጥራሕ ዘይኮነስ ናይ ኩሎም ኣባላት ንጡፍ ተሳትፎ ዝሓትት ሕብረት ምዃኑ ኣገንዚቦም። ወሳንነት ብክውስኹን ከለዉ ድማ ምንኩስናዊ ህይወት ካብ ቃልስን ቁስልን ተስፋን ህዝቢ ፊሊፒንስ ርሒቑ ክነብር ከም ዘይክእል ገሊጾም። ናይ ኣስተንትኖ ህይወትና ኣብ መወዳእታ ናብ ምትሕግጋዝን ሓድነትን ከብጽሓና ኣለዎ እውን ኢሎም ኣብ መንበር ጉባኤ ላዕለዎት ኣሕሉቕ ሰብ ውፉይ ህይወት ወሲኾም ከም ዝገለጽዎ ስልጠና ምሉእ ህይወት ዝቕጽል ጉዕዞ ኮይኑ ንውፉያት ሰባት ካብ መባእታዊ ስልጠና ጀሚሩ ብዝተፈላለዩ ደረጃታት ጸዋዕታኦም ክሳብ ክንክን ኣረጋውያንን ሕሙማን ሰብ ውፉይ ህይወትን ዘጠቓልል ክኸውን ከም ዝግባእ ገሊጾም። ኣብ ቀዳማይ ዓመት እቲ ጉባኤ ዝተሰርሑ ንጥፈታት ንኣብነት ናይ ስልጠና መደባት ናይ ምክልኻልን ድሕነትን መሓውራት ከምኡ ውን ነቶም ተሳተፍቲ ኣባላት ማሕበረሰብ ውፉይ ህይወት ዝወሃብ ምላሽ ንምሕያል ከም ዝተኻየደ ጠቒሶም። ርክባት እውን ናይቲ ጉባኤ ተልእኾ ኣገዳሲ ክፋል እናኾነ ይመጽእ ከም ዘሎ ኣባ ሊኖ ግሬጎርዮ ገሊጾም። ዲጂታላዊ ዓለም ናይ ምርኻብ ቦታ እናኾነ ኣብ ዝመጸሉ ዘሎ እዋን ርክባትና ዝያዳ ዕላማ ዘለዎ ዝያዳ መሃሪ ከምኡ ውን ዝያዳ ወንጌላዊ ክኸውን ከም ዝግባእ ኣተሓሳሲቦም። እቲ ዋዕላ ተሳተፍቲ ኣብዛ ዝቖሰለት ዓለም ንክርስቶስ ከለልዩ ናይ ደቂ ሰባት ኣብያት ክሰምዑን ከም ትንቢታውያን ናይ ሰላም መሰኻኽር ኮይኖም ክቖሙን ብሓድሽ ተልእኾ ንቅድሚት ክጓዓዙን ዝዕድም እዩ። እቲ መደብ ብዛዕባ ፖለቲካውን ቤተ ክርስትያናውን ኩነታት ፊሊፒንስን ምክንኻን ፍጥረትን መሰል ተፈጥሮን ናይ ሰብ ውፉይ ህይወት መንፈሳዊ ውህበትን ከምኡ ውን ምሕደራ ብመሰረት እቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝጸሓፍዋ ግሩም ሰብኣውነት እትብል ዓዋዲት መልእኽቲ ዝድህስስ እዩ። ብተወሳኺ ኣብ ተልእኾ ዘሎ ናይ ሓባር ርክባትን ኩነታት ኣረጋውያን ሰብ ውፉይ ህይወትን ከምኡ ውን ክብርን ድሕነትን ዘለዎም ማሕበረሰባት ናይ ምፍጣር ቀጻሊ ብድሆታት ዘጠቓልል ምስትንታን የቕርብ። ተሳተፍቲ ምስቶም ኣብ ሃይማኖታዊ ዘተን ሕንፀት ሰላምን ምስ ደቂ ሰባት ምጓዓዝን ክንክን ፍጥረትን ማሕበራዊ ኣገልግሎትን ዝነጥፉ ኣካላት ናይ እምነት ዝርርብ ርክባት ክካይዱ እዮም። ናይ ሰላም ፌስቲቫልን ባህላዊ ምሸትን ነቲ ኣብ ዞምባ ኦጋ ዘሎ ናይ ማሕበራት ሰብ ውፉይ ህይወት ብዙሕነትን ህውነትን ከልዕል እዩ። ኣብ መወዳእታ ናይ ምስንዳው ስነ ስርዓት ድማ ናይቲ ዋዕላ መግለጺ ብምጽዳቕን ንተሳተፍቲ ተልእኾ ብምሃብን ክዛዘም እዩ። ክብርቲ እናቴ ቢራምቢላ ነቲ ናይ ስምዖንን ሃናን ምስክርነት ምስቲ ዝረአን ስውርን ግጭታት ዘለዎ ዓለም ኣተሓሒዘን እዚ ግጭታት እዚ ኣብ መንጎ ሃገራት ዘሎ ውግኣት ጥራይ ዘይኮነ ኣብ ውሽጢ ማሕበረሰባትን ስድራ ቤታትን ልቢ ወዲ ሰብን ዘሎ ምክፍፋል ዘጠቓልል እዩ ብምባል ገሊጸን። ውፉያት ሰባት ናብዚ ቁስልታት እዚ ብቅብኣት ሰላም ክኣትዉ ከም ዝተጸውዑ ብምግላጽ ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕጥቁ ዝፈትሐን ዕጥቂ ዘውርድን ሰላም ክህሉ ዘቕርብዎ ጻውዒት ብምድጋም ሰብ ውፉይ ህይወት ካብቲ ሰላምን ፍቕርን ዘይኮነን ካብቲ ካብ ኣምላኽ ዘይመጸ ኩሉ ነገርን ክጾሙ

እቲ ቤላ ሙዚቃ ዝተባለ ናይ ዛልስበርግ መንስያት ኦርኬስትራ ምስሪ ሰሊካና ጳጳሳት ልዮን መበል 14 ድሕር ምርኻቦም ኣብቲ ኣብ ስፍራ ኣታኽልቲ ሃገረ ቫቲካን ዝርከብ ታሪኻዊ ስቱድዮ ሬድዮ ቫቲካን ሙዚቃዊ ምርኢት ኣቕሪቦም። ነዚ ንምግባር ድማ ነተን ኣውስትርያዊ ኣዋህድ ሙዚቃ ሞዛርት ቅድሚ 250 ዓመታት ናብ ሮማ ዘምፀአን ክልተ ናይ ፈለማ ቫዮሊናት ተጠቂሞም። ዕለት 2 መስከረም ንጉጅለ መንእሰያት ዛልስበርግ ሙዚቀኛታት ኦርኬስትራ ቤላ ሙዚቃ ኣዝያ ፍልይቲ መዓልቲ ነይራ። እቲ ኣሰር ቮልፍጋንግ ኣማዴዎስ ሞዛርት ብምስዓብ ኣብ ኢጣልያ ዝገብርዎ ዝነበሩ ዑደት እቲ ናይ ቫቲካን ክፋሉ ብሃንደበት ዝተወደበ እዩ ነይሩ። ድሕሪኡ ድማ ዘይተጸበይዎ ህያብ ረኺቦም። ኣብ መወዳእታ እቲ ብዕለት 2 መስከረም ዝተገብረ ሓፈሻዊ ትምህርተ ክርስቶስ ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብተን 2 ናይ ፈለማ ናይ ሞዛርት ቫዮሊናት ሓንቲአን እታ ዳላ ኮስታ ዝተባህለት ሞዛርት ኣብ ቬና ኣብ ዝነበረሉ እዋን ዝጥቀመላ ዝነበረ ናይ ኮንሰርት ቫዮሊን ብኢዶም ሒዞማ። እቲ ዋና ናይ ዘን ቫዮሊናት ዝኾነ ትካል ሞዛርትም ነዛ ቫዮሊን እዚኣ ምስ ናይ ሞዛርት ናይ ንእስነት ቫዮሊን ብሓባር ናብ ሮማ ኣምጺእዎን ነይሩ። ሊኑስ ክሉንፐር ናይቲ ትካል ዋና ኣካያዲ ነቲ ህሞት ከምዚ ክብል ገሊጽዎ፣ ሃንደበታዊ ስምዒት እዩ ነይሩ። ብዙሓት ሰባት ከምዚ ዓይነት ተኣፋፊ መሳርሒ ንምሓዝ ኣይደፍሩን እዮም። ቅዱስ ኣቦና ግን ኣዝዮም ፍቁር ብምዃኖም ብእውን ብእውነታ ቫዮሊን ተቐቢሎማ። እዚ ታሪኻዊ ምትእስሳር እዚ ንዓና ዓብዪ ክብሪ እዩ። ከመይሲ እዚ ብሓደ መንገዲ ቮልፍጋንግ ኣማዴዎስ ሞዛርት ድሕሪ 250 ዓመታት ናብ ሮማ ከምዚ ተመልሰ ዝቝጸር እዩ። ኣብ 1770 ወዲ 14 ዓመት ዝነበረ ሞዛርት ምስ ኣብኡ ሊዮፓልድ ናብ ኢጣልያ ኣብ ዝገበሮ ናይ መጀመርታ ዑደት ኣብ ቅድሚ ርእሰ ሊቃነ ጳጳሳት ክለመንት መበል 14 ሙዚቃ ተጻዊቱ ነይሩ። እቶም ኩሎም ትሕቲ 23 ዓመት ዝዕድሚኦም መንስያት ሙዚቀኛታት ብሰንኪ ምዕጻው ዓብ መንገዲ ካብታ ዝነብሩላ ኣሬዞ ተበጊሶም ንግሆ ሰዓት 2:30 እዮም ናብ ሮማ ኣትዮም። ድሕሪ ሒደ ሰዓታት ድማ ርእሰ ሊቃነ ጳጳሳት ናብቲ ቤተ ክርስቲያን ክኣትውን ከለዉ ኣብ ኣደባባይ ቅዱስ ጴጥሮስ ኮይኖም ነታ ናይ ለይቲ ንእሽቶ ሙዚቃ እትብል ናይ ሞዛርት ሙዚቃ ተጻዊቶም። ክሉምፕነር ወሲኹ ክገልጽ ከሎ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተሳትፎ መንእሰያት ዓብዪ ዋጋ ዝህቡ ሰብ ብምዃኖም እዚ ንዓና ፍሉይን ብሉፅን ኣጋጣሚ እዩ ክብል ገሊጹ። ድሕሪ ቐትሪ ብፍሉይ ዝተዳለዋ ናይ መመላለሲ ኣውቶቡሳት ነቶም ጉጅለን ንሒደት ኣሰነይቲ መወልትን ንኣባላት ሮታር ሓዊሱ ናብቲ ኮንሰርት ዝካየደሉ ቀጠልያ ቁርባ ቫቲካን ኣደይባኦም። እቲ ቦታ ቀደም ናይ ርእሰ ሊቃነ ጳጳሳት መጽናዕቲ ስነ ከዋኽብቲ ዝነበረ ኮይኑ ሕጂ ግን እቲ ብ1929 ዝተመስረተ ሬድዮ ቫቲካን ንምቅራጽ ኮንሰርትታት ዝጥቀመሉ ኣዳራሽ ይርከቦ። ኣብቲ ኣጋጣሚ ናይ ቪየና ሊቀ ጳጳሳት ጆሴፍ ግሩዊልድ ባዕሎም ክኢላ ኦርጋን ዝኾኑ እውን ብኣጋጣሚ ተረኺቦም ነይሮም። ብመሪሕነት ስቴፋን ዳቪድ ናይቲ ቤላ ሙዚቃ ጉጅለ ስነ ጥበባዊ ዳይሬክተር እቲ ኦርኬስትራ መብዛሕትኡ ናይ ሞዛርት ዝኾነ ስራሓት ኣቕሪቦም። ጓል 10 ዓመት ዝኾነት ሽኳን ጂን በታ ሞዛርት ኣብ ንእስነቱ ዝጥቀመላ ዝነበረ ቫዮሊን ጌራ ዝተጻወተት በዛ ታሪኻዊት መሳርሒ ምጽዋት እንታይ ከም ዝስምዓ ምስ ተሓተት ከም ባዕሉ ሞዛርት ዝኾንኩ ኮይኑ እዩ ተሰሚዕኒ። ኣዝየ እየ ተሓጒሰ፣ ነፍሲ ወከፍ ዜማ ድማ ድንቂ እዩ ኢላ። ጂን ኣብ ሻንሃይን ቻይና ዝተወልደት ኮይና ኣብ ገዛኣ ኣብ መዓልቲ ክሳብ 4 ሰዓት ትለማመድ። ወላዲታ እውን ክኢላ ፒያኖ ኮይና ኣብዚ ዑደት ኣሰንያታ። ከም ሓንቲ ብርክት ዝበለ ተመክሮ ዘለዋ ሙዚቀኛ እዛ ንእሽቶ ጓል ኣብ ቫቲካን ብምጽዋታ ዝኾነ ስጋት ኣይትራእየላን። ከምቲ ኣብ ገዛና ኣብ ሳሎን ኮይነ ዝለማመዶ ንቡር ኮይኑ እዩ ተሰሚዐኒ ክትብል እውን ገሊጻ። ኢዳ ጊለስበርገር ዝተባህለት ጓል 19 ዓመት መንእሰይ ድማ ነቲ ሳልሳይ ክፋል ናይ ሞዛርት በታ ዳላ ኮስታ እትብሃል ናይ ኮንሰርት ቫዮሊን ተጻዊታ። ብርግጽ ኣዝየ ተሻቂለ ነይረ ክትብል ድማ ስምዒታ ገሊጻ። ወሲኻ ድማ ግን ኣዝየ እየ ተሓጒሰ፣ ምኽንያቱ ምስ ዝጉጅለ እዚ ምጽዋት ኣዝዩ ደስ ዘብል እዩ። ኣብዚ መላእ ኤውሮጳ ዝመሓላለፍ ዓብ ኮንሰርት ናይ ምጽዋት ዕድል ብምርካበይ ዓብዪ ምስጋና ይስምዓኒ ኢላ። ሬድዮ ቫቲካን ሓደ ካብቶም መስረቲ ኣባላት ናይ ማሕበር ፈነዊ ኤውሮጳ ነቲ ናይቲ ኮንሰርት

0: ዳሕካፍ ፍርቅ መስከረም ጀሚሩ ንዂለን መሻርኽቱ እንደገና ንከመሓላለፍዎ ከቕርበለን እዩ። በዚ መንገዲ እዚ ድማ እቲ ቤላ ሙዚቃ ዝተባህለ ጕጅለ ናብ ሚልዮናት ሰማዕቲ ክበጽሕ እዩ። እቲ ጕጅለ ብፍላይ ንቫቲካን ኢሉ ሓደ ካብቲ ንቡር ልምዲ ናይ ክላሲካል ኦርኬስትራታት ዘይኮነ ስራሕ ተለማሚዱ ነይሩ። ንሱ ድማ ካብቲ ድምፂ ሙዚቃ ዝተባህለ ፍሉጥ ፊልም ዝተወስደ ክፋል እዩ። እዚ ድማ ንርእሰ ሊቃነ ጳጳሳት ልዮን መበል 14 ከም ክብሪ ዝቐረበ ኮይኑ ንሶም እዚ ሓደ ካብቶም ዝፈትውዎ ፊልምታት ምዃኑ ገሊፆም ስለ ዝነበሩ እዩ። ንሶም በዚ ፊልም እዚ እዮም ዓብዮም ይብል ክሉምፕነር። እዚ ፊልም እዚ ኣብ ኣሜሪካ ኣዝዩ ፍሉጥ እዩ። ንርእሰ ሊቃነ ጳጳሳት እውን ምስ ህዝቢ ዝያዳ ዘቀራርብ ባህሪ ኣለዎ። እቲ ብ1965 ዝወፀን ጁሊ ኣንድሩስ ዝተዋስኣሉን ድምፂ ሙዚቃ ኣብ ዛልፅበርግ ዝነብሩ ዓብዪ ናይ ደርፊ ስድራ ቤት ዘርኢ ኮይኑ ክሳብ ሕጂ ኣሜሪካውያን ብዛዕባ ኦስትርያ ዘለዎም ኣረኣእያ ኣብ ምቕራጽ ዓብዪ ተራ ኣለዎ። እቲ ዘገርም ግን እዚ ፊልም እዚ ኣብ ባዕላ ኣብ ኦስትርያ ብዙሕ ፍሉጥ ኣይኮነን። ድሕሪ ምዝዛም እቲ ሙዚቃዊ ምርኢት እቲ ዑደት ሓደ ታሪኻዊ ህሞት ኣመስጊቡ ኣሎ። ሞዛርት ባዕሉ ናብ ሮማ ካብ ዝበጽሕ ድሕሪ 250 ዓመታት ሓንቲ ካብ ቫዮሊናቱ እንደገና ኣብ ኢድ ርእሰ ሊቃነ ጳጳሳት ኣትያ ትርከብ።
1: ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ደድሕርቲ ኣብ ቀረባ እዋን ዘጋጠመ ምዕልቕላቕ ማይ ማሕበር ካሪታስ ኔፓል ኣስታት 4,000 ስድራ ቤታት ዝኾኑ ግዳያት ንምብጻሕ ኣገልግሎት ረድኤት እናወስኸ ይኸይድ ከም ዘሎ ገሊጹ። ዋና ጸሓፊ ዓለምለኻዊ ማሕበር ካሪታስ ንሓባራዊት ቤትና ንምክንኻን ኣድላይ ዘበሎ ኩሉ ክንገብር ኣሎና ብምባል ናብ ዓለምለኻዊ ማሕበረሰብ ጻውዒት ኣቕሪቡ። ኣብ ኣውራጃ ራስዋ ኔፓል ምዕልቕላቕ ማይ ካብ ዘጋጥም ሓደ ሰሙን ሓሊፉሎ። እቲ ናይ ቀረባ እዋን ጸብጻብ ከም ዝሕብሮ ልዕሊ 100 ሰባት ሂወቶም ከም ዝሰኣኑ ኣስታት 5,000 ዝኾኑ ድማ ክሳብ ሕጂ ሃለዋቶም ከም ዘይተፈልጠ ተፈሊጡሎ። ማሕበር ካሪታስ ኔፓል ነቲ ዘድልዮም ነገራት ንምምላእን ነቶም እተጐድኡ ወገናት ደገፍ ንምሃብን ምግብን ኣድላይ ነገራት ካልእ ህጹጽ ረድኤት ንምልጋስን ኣብቲ ስፍራ ትርከብ ኣላ። ይኹን እምበር ብብርቱዕ ዝናም ዝዓነወ መንገድታትን ንገለ ካብቲ እተጐድአ ከባቢታት ንምብጻሕ ብጣዕሚ ኣጸጋሚ ኮይኑ ይርከብ። ንኣብነት ሓንቲ ጕጅለ ማሕበር ካሪታስ ብሰንኪ ጭቃ ዝመልኦ መንገድታትን ዝዓነወ ህንጻታትን ናብ ንዋኩት ንምብጻሕ ኣስታት 18 ሰዓታት ኣቢሉ ከም ዝወሰደላ ኣመልኪታ። እዚ ዅሉ ብድሆታት እናሃለወ ክንሱ ማሕበር ካሪታስ ኔፓል ኣብ ልዕሊ 50 ማሕበረ ሰባት ንዝርከቡ ግዳያት ድሉው መግብን ንኣስታት 1,000 ዝኾኑ ስድራ ቤታት ህጹጽ መዕቆብን ኣድላይ ኣቕሑ ገዛን ከምኡውን ናይ ጽሬትን ጥዕናን መሳርሒታትን ከምኡውን ብናይ ፀሓይ ፀዓት ዝሰርሕ መብራህትን ቻርጀራትን ካልእ መሳለጣታትን ከቕርቡ ክኢሎም ኣለዉ። ኣብ ርእሲ እዚ እውን እቲ ማሕበር ንኣስታት 4,000 ዝኾኑ ስድራ ቤታት ንምሕጋዝ ዘወፈዮ ሓገዝ እንደገና ንምውሳኺ ይዳለሎ። ፈጻሚ ዳይሬክተር ማሕበር ካሪታስ ኔፓል ክብርቲ እናቴ ሴሲልያ ዱርጋሽ ሬስታ ኣብ ዝሃባኦ መግለጺ እቶም ጕጅለታት ምስ ኣከባብያውን ናይ ህጹጽ ረድኤት መሻርኽትን ካልኦት መርበባትን ከምኡውን ምስ ኮሚቴ ምሕደራ ሓደጋታትን ብምትሕብባር ነቶም ዝተመዛበሉ ወገናት ኣብ ምምጋብን ኢድ ንኢድ ተተሓሒዞም ይሰርሑ ኣለዉ ክብላ ኣመልከታ። ናብ በረኽቲ ስፍራታት ሃዲሞም ኣብዚ እዋን እዚ ምስ ዝኣንገድዎም ስድራ ቤታት ዝቕመጡ ዘለዉ ማሕበረ ሰባት ኣለዉ። ናብኦም ምብጻሕ ኣዝዩ ኣጸጋሚ እኳ እንተኾነ ቀረብ መግቢ እውን ይውድኣናሎ ክብላ እውን ዘለዎን ስክፍታ ገለጻ። ኣብዚ ኣጋጣሚ እዚ ነዞም ማሕበረ ሰብ ክብጻሕ ዝከኣለሉ እንኮ መንገዲ ብሄሊኮፕተር እዩ። እዚ ኸኣ ብዙሕ ጠለብ ዘለዎን ብቝጽሪ ውሱን ዝኾነ ምንቅስቓሳት እዩ። ነቶም ካብ ቦታ ናብ ቦታ ተመዛቢሎም ዝያዳ ድሕንነት ኣብ ዘለዎ ቦታ ክዕቀቡ ዝደልዩን ስድራ ቤታት ማሕበር ካሪታስ እውን ደገፍ ይህብ ኣሎ። እቲ ውድብ ብተወሳኺ ከም ናይ ጥረ ገንዘብ ሓገዝ ንስራሕ፣ ንክራይ ገዛ፣ ዑናታት ንምጽራይ፣ ንቈልዑ ግዜያዊ ናይ ትምህርቲ ኣገልግሎት ዝግበረሉ ቦታታት ምቕራብ ከምኡውን መነባብሮቲ ማሕበረ ሰብ ዳግም ንምሕዳስ ዝኣመሰለ ናይ ነዊሕ ግዜ ሓገዝ የዳሉሎ። ሰራሕተኛታት ማሕበር ካሪታስ ኔፓል ንኣስታት 56 ዝኾኑ ዘኽታማት ቈልዑ ኣብ እተጨቓጨቐ መዕቆቢ ከም ዝእለዩ ዘለዉ ብምርዳ እቲ ማሕበር ድማ ኣብ ማሕበረ ሰብ ዳግም ክዕቀብሉ ዝኽእሉ ውሑስ ቦታ ብምንዳይ ክቕ በሎም ሐሳብ አቅሪቡሎ ዓለም ለኻዊ ማሕበር ካሪታስ ከም ዘመልከቶ እቲ ኣብ ኔፓል ዘጋጠመ ዕንወት ዓሚቝ ዘይፍትሓዊ ተግባር ስነ ኣከባብያዊ ቅልውላዊ እዩ ዘርኢ ዘሎ። ሃገረ ኔፓል ካብ ዓለም ለኻዊ መጠን ናይ ግሪንሃውስ ጋዛት ትሕቲ 0.1 ሚእታዊ ኣበርክቶ እትገብር እኳ እንተኾነት ማሕበረሰብ ሂማላያ ግን ምስ ስነ ኣከባብያዊ ኩነታት እተተሓሓዘ ሓደጋታት የጋጥሞም ኣሎ ክብላ ክብርቲ እናተይ ሴሲልያ ኣብ ዓለም ለኻዊ መዓልቲ ጸሎት ንምክንኻን ፍጥረት ኣብ ዘመሓላለፍዋ መልእኽቲ ገሊጸን። እቲ ናይ በረድ ግድብ ምስ ፈረሰ እቲ ቐላይ ናብ ፈለግ ቦተ ኩሺ ክውሕዝ ጀመረ። ብሃንደበት ማይን በረድን ፍርስራሳትን ተፈነዉ። እዚ ድማ ናብ ኣዕናዊ ምዕልቕላቕ ማይ ኣምርሐ። ተመራመርቲ ስነ ፍልጠት ከም ዝገለጽዎ እቲ እናወስኸ ዝኸይድ ዘሎ ሙቐት ኣብ ሂማላያ ዘይምርግጋእ ከም ዝኸትል እውን ኣጠንቂቖም እዮም። ዓለም ለኻዊ ማሕበር ካሪታስ ነቲ ኣብ ሃገረ ኔፓል ዘሎ ኩነታት መብዛሕትኡ ግዜ ኣብ ዓለም ለኻዊ መጠን ካርቦን ዝተሓተ ኣበርክቶ ዝገብሩ ሰባት ካብቶም ብዝዓበዩ ሳዕቤናቱ ዝሳቐዩ ምዃኖም ንጹር መዘኻኸሪ እዩ ክብል እውን ይጠቅስ። ዋና ጸሓፊ ዓለም ለኻዊ ማሕበር ካሪታስ ኣሊስታይር ዳንተ ብሰንክቲ ምዕልቕላቕ ማይ ዝሞቱን ዝተጐዱን ሰባት ዝተሰምዖ ሓዘን እውን ገሊጹ። ሓሳባትናን ጸሎትናን ምስ ኩሎም እቶም ዝሞቱ ወይ በዚ ምኽንያት እዙይ ዝሳቐዩ ዘለዉ ሰባት እዩ ዘሎ በለ። እዚ ዋና ጸሓፊ ኣስዒቡ ኣህጉር ኤውሮጳ ኣብ መላእ ናይዚ ዓመት እዚ ክረምቲ ብኸቢድ መጠን ሙቐት ትሓልፍ ከም ዘላ እውን ሓበረ። ኩላትና ነቲ ኣብ ከባቢና ዘሎ ስነ ኣከባብያዊ ዕንወት ኩነታት ኣየር ክንዋጽኣሉን ሓባራዊት ቤትና ንምክንኻን ኣድላይ ዘበለ ዅሉ ክንገብርን ቈራጽነት ክንገብር ኣለና በለ። ዳንተ ከም ዝገለጾ ነዚ ኩነታት እዚ ፍታሕ ዘይምርካብ ንዅላትና ብፍላይ ከኣ ነቶም ነዚ ህጹጽ ኩነታት ኣየር ንምፍጣር ብዙሕ ዘይገብሩ ህዝቢ ኔፓል ዝኣመሰሉ ሰባት ዘስካሕክሕ ዕንወት ክኸውን ይኽእል እዩ ብምባል ናብ ለውጢ ስነ ኣከባብያዊ ኣቓልቦ ምስሓብ ኣድላይ እዩ ክብል እውን ይምሕፀን። ንዅለንተን ካብ ካርቦን ብዝምንጩ ስርዓተ ጸዓት ረብሓ ዝረኽባ ዘለዋ ሃገራት ነቲ ሕጂ ኣብ ኩሉ ኩርናዓት ዓለም እንርእዮ ዘለና ቅልውላውን ጉድኣትን ሓላፍነተን ክቕበላ ሓደ ብድሆውን ኣቕረበ።
2: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 5 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንኣባላት ኮሌጅ ኦሪኤል ኦክስፎርድ ተቐቢሎም ዝለገሱሎም ቃለ ምዕዳን ርእሰ ሊቃነ ጳጳሳት ካብ ክልተ ኢጣልያውያን ዘርአ ክነታት ንዝመፁ ተመሃርቲ ተቐቢሎም ዘካፈልዎም ቃለ ምዕዳን ቅዱስ ኣቦና ንርእሰ ብሔር ሪፓብሊካዊት ሃገረ ላቲቪያ ንኤድጋር ሪኬቪች ተቐቢሎም ከም ዘዘራረቡ ኣብ ሃገረ ኢንዶኔዥያ ዝካየድ ዘሎ ዓውደ መጽናዕቲ መንበረ ሊቃውንት ብዛዕባ ብድሆታት ሰብ ዝሰርሖ ኣስተውዕሎት ብፁእ ኣቡነ ስኮት ማኬጅ ብዛዕባ ፖሊሲታት ሃገረ ካናዳ ኣመልኪቶም ንዜና ቫቲካን ዝሃብዎ መግለጺ ኣብ መወዳእታ ድማ ከምቲ ወትሩ ቀዳም እነቕርበልኩም ብመንእሰይ ናሆም ጳውሎስ ዝቐርብ መደብ መንእሰያት ኣብ ዝምልከቱ ቀንዳ ርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 5 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ ኣባላት ኮሌጅ ኦሪኤል ናይ መንበረ ጥበብ ኦክስፎርድ ተራኺቦም ንቅዱስ ጆን ሄንሪ ኒውማን ከም ኣብነት ናይ እምነትን ኣመክንዮን ገይሮም ክርእይዎ ድማ ጻውዒት ኣቕረብሎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ዓርቢ ምስ ላዕለዎት ኣሕሉቕን ብፆቶምን ኣባላት ናይ ኮሌጅ ኦሪኤል ተራኺቦም እዚ ብ1326 ዓመተ ምህረት ኣብ ትሕቲ ሓልዮት ንጉስ ኤድዋርድ ዳግማዊ ተመስረተ ኮሌጅ ኦሪኤል ወግዓዊ ስሙ ቤተ ቅድስተ ድንግል ማርያም ዘኦክስፎርድ ተባሂሉ እዩ ዝፍለጥ። ካብቶም ቀዳሞት ተመሃርቱ ድማ ቅዱስ ጆን ሄንሪ ኒውማንን ካልኦት ክልተ ተሸለምቲ ኖቤልን ዝኾኑ ይርከብዎም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ኣብ ዘካፈልዎም ቃለ ምዕዳን ነቲ እዚ ኮሌጅ ዘለዎ ነዊሕን ግኑንን ታሪክ ብምዝካር ኣብ ብዙሕ ለውጥታትን ቅልውላውን ክርስትያናዊ መንነቱ ብምዕቃቡ ንኣድዎ። እዚ መንነት እዚ ንኮሌጅ ኦሪኤል ከም ኣካዳምያዊ ትካል ጥራይ ዘይኮነስ ከም ሓቀይና ናይ እምነትን ሊቃውንትን ማሕበረሰብ ብዕምቆት ትርጉሙ ክገብሮ ዝኽእል ክቕጽል ዘለዎ ወሳኒ ቁም ነገር እዩ በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንምስክርነት ቅዱስ ኒውማን ዘለዎ ማድናቆት ብምግላጽ ኣብ ተግባራቱ እምነትን ኣመክንዮትን ዘይፈላለ ምዃኑ ጥራይ ዘይኮነስ ኣብ ሂወቱ እውን ብዘደንቕ መንገዲ ዘርኣየ ብሩህ ኣብነት ሊቃውንቲ እዩ ክብሉ መስከሩሉ። እዚ እንግሊዛዊ ካርዲናል ኣብ ወርሒ ጥቅምቲ 2019 ዓመተ ምህረት ብርእሰ ሊቃነ ጳጳሳት ፍራንቸስኮ ቅዱስናኡ ተኣወጀ። ኣብ 2025 ዓመተ ምህረት ድማ ብርእሰ ሊቃነ ጳጳሳት ልዮን መበል 14 ሊቅ ናይ ቤተ ክርስቲያን ተባሂሉ ተኣወጀ። ቅዱስ ኒውማን ድማ ምስ ቅዱስ ቶማስ ዘኣኩኖ ከም ተራዳኢ ጠበቓ ካቶሊካዊ ስነ ትምህርቲ ተባሂሉ ተሰየመ። ርእሰ ሊቃነ ጳጳሳት ልዮን ኣብቲ ዘካፈልዎ ቃለ ምዕዳን ሃይማኖታዊ ርድኢቱ ኣብቲ ምስ ኣምላኽ ዝነበሮ ብሕታዊ ርክብ እተመስረተ እኳ እንተነበረ ደረጃ ትምህርቱ እውን ክቡርን ተግባራውን ብምንባሩ ሓሳባቱ ዓብይን ጭቡጥን እዩ ዝነበረ በሉ። ቅዱስነቶም ኣስዒቦም ንኮሌጅ ኦሪኤል እቲ ቅዱስ ኒውማን ንመላእ ሰብኣዊ ኣካል ዝሓቆፈን ንኽቡር ዋጋ ትምህርቲ ምስ ሰብኣዊ ክብርን ፍትሕን ንሓባራዊ ረብሓ ናይ ምግልጋል ክእለትን ዝለክዖ ክርስትያናዊ ስነ ምዕበያ ዳግም ክቕበልዎ ተማሕጸንዎም። እዚ ከምዚ ዝኣመሰለ መዳያት ትምህርቱ ብፍላይ ኣብ ዘመናዊት ዓለምን ብድሆታትን ኣገዳሲ ምዃኑ ወሲኾም ኣመልከቱ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ቐጺሎም ሊቃውንቲ ናይዚ ኮሌጅ ንሓቂ ብትብዓት ክደልዩን ነዚ ኣገዳሲ ስነ ሰብኣዊ ራእይ ከስፋሕፍሑን ድማ ጻውዒት ኣቕረቡሎም። ከምዚ ድማ በሉ፣ ከም ውፅኢቱ ድማ ዕየኹም ምስ ኣሕዋትኩምን ኣሓትኩምን ብፍላይ ከዓ ምስቲ መንገድን ሓቅን ህይወትን ዝኾነ ጐይታናን መድሓኒናን ኢየሱስ ክርስቶስ ልቢ ምስ ልቢ ኣብ ዝግበር ርክብ ብሓቂ ዘቀላጥፍ እዩ ክብሉ ቃለ ምዕዳኖም ዛዘሙ። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ካብቲ ኣብ ሞልፌታ ኣብ ዝርከብ ዞባዊ ዓብዪ ዘርአ ክህነት ፒዮስ መበል 11 ከምኡውን ካብ ኤጲስቆጶሳዊ ዘርአ ክህነት ኣቨርሳ ንዝመጹ ኢጣልያውያን ተምሃርቲ ዘርአ ክህነት ኣብ ዝለገስዎ ቃለ ምዕዳን ማእከል ናይ ዘርአ ክህነታዊ ተመክሮ ምስቲ መምህር ዝኾነ ጐይታናን መድሓኒናን ኢየሱስ ክርስቶስ ንምንባር ምምሃር እዩ ክብሉ መዓድዎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ነቶም ካብ ክልተ ናይ ሃገረ ኢጣልያ ዘርአ ክህነታት ኣብ ሞልፌታ ፑልያ ዝርከብ ፒዮስ መበል 11 ዝተሰመየ ዞባዊ ዘርአ ክህነትን ከምኡውን ካብ ኤጲስቆጶሳዊ ዘርአ ክህነት ኣቨርሳ ካምፓንያን ንዝመጹ ተምሃርቲ ተቐቢሎም ቃለ ምዕዳን ለግሱሎም። ርእሰ ሊቃነ ጳጳሳት ኣብቲ ዘካፈልዎ ቃለ ምዕዳን መጽናዕትን ስነ ትምህርትን ከምኡውን ደረጃታት ጉዕዞን ኣድላይ ረቋሒታት ናይ ስነ ምዕበያ ምዃኑ እኳ እንተኣመልከቱሎም ምስ ኣምላኽ ኣብ ዘለዎም ርክብ እተመስረተ ክኸውን ከም ዘለዎ እውን ኣጉልሑ። ርእሰ ሊቃነ ጳጳሳት ሊዮን ኣስዒቦም ብዛዕባ ሕርየት ናይቶም 12 ሃዋርያት ዝገልጽ ካብ ወንጌል ማርቆስ ዝተወስደ ጸብጻብ ብምስትንታን ንዘርአ ክህነት ሓደ ናይ ተመክሮ እዋን ክብሉ ገለጽዎ። እዚ ድማ ምስ ጐይታናን መድሓኒናን ኢየሱስ ክርስቶስ ንምንባር ናብ ከረን ምድያብ ከም ምዃኑ ድማ ኣፍልጦ ሃብሉ። ኣባኡ ድማ ናብ ክርስቶስ ክንበጽሕን ልዕሊ ዅሉ ምስኡ ክንጸንዕን ንኽእል ኢና ብምባል ቅዱስ ኣቦና ማእከል ናይ ዘርአ ክህነታዊ ተመክሮ እዩ ክብሉ ኣመልከቱሎም። ጐይታናን መድሓኒናን ኢየሱስ ክርስቶስ ልክዕ ከም ሃዋርያቱ ንደቂ ሰባት ናብ ክህነት ከም ዝጽውዖምን ምሉእ ብምሉእ ናጻ ምርጫ ገይሩ ከም ዝሓረዮምን እውን ዘኪሮም። ጐይታናን መድሓኒናን ኢየሱስ ክርስቶስ ነቶም ዝሓረዮም ናብ ገዛ ርእሱ ጸውዖም። እዚ ማለት ከዓ ብኽብሪ ዘይኰነስ ብነጻ ምርጫ ናይ እግዚኣብሔር ኣቦ ጥራ እዩ። ኩሉ ሳዕ ዝጽበየናን ፈጺሙ ዘየጉህየናን ምልክትን መብጻዓን ናይ ናጻ ፍቕሪ እዩ ክብሉ እውን ኣስመሩሉ። ርእሰ ሊቃነ ጳጳሳት ሊዮን ቀጺሎም እቶም ንክህነት ዝተጸውዑ ሰባት ኣብ ዘርአ ክህነት ምህላዎም ንመላእ ቤተ ክርስቲያን ምልክት ተስፋ ምዃኑ ኣዘኻኸርዎም። ናባኻትኩም ኣቢለ ክጥምት እንከለኹ ብዛዕባ እቲ ንዓዑን ንቤተ ክርስቲያኑን ሕይወትኩም ምውፋይኩም ዘለዎ ጽባቕን ነቲ ኣባልባብ መንሰያት ሕሹኽ ካብ ምባል ዘይስልክዮ ድንቂ ዝኾነ ኣምላኽን ኣሓስብ ክብሉ ኣመልከቱሎም። ዘርአ ክህነት ከም ቀደሙ ሎሚ እውን ኣድላይ ምዃኑ ገለጹ። ቅዱስ ኣቦና ከም ዝገለጽዎ ኣብ ማእከልታ ፍጥነትን ጫውጫውታን ዝመላ ዓለም ንምስትውዓል ግዜ ዝህብ ናይ ስነ መዕበያ እዋን ኣገዳስነት ከም ዘለዎ ኣትሪሮም ተዛረቡ። ኣብ ርእሲ እዚ እውን ይብሉ ቅዱስ ኣቦና ጐይታናን መድሓኒናን ኢየሱስ ክርስቶስ ንሃዋርያቱ ከም ማሕበረሰብን ከም ዘርአ ክህነትን ገይሩ ከም ዝጸውዖም ብምዝኽኻር ኣገዳስነት ማሕበራዊ ህይወት ኣጉልሑ። ተመሃርቲ ዘርአ ክህነት ምስ ጐይታ ብሕታዊ ጉዕዞ ጥራይ ክገብሩ ኣይተጸውዑን። የግዳስ ኩሉ ሳዕ ንጽባቐ ናይ ቤተ ክርስቲያን ከም ሕመረት ክርድእዎን ክርእይዎን ኣለዎም በሉ። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ሊዮን ከም ዝገለጽዎ ስነ መዕበያ ዘርአ ክህነት እቲ እምባ ምዕቆብ ስለ ዘይኮነ ካብ ከረን ምውራድ እውን ዘጠቓልል እዩ። ከም ሃዋርያት ተምሃርቲ ዘርአ ክህነት እውን ነቲ ካብ ጐይታናን መድሓኒናን ኢየሱስ ክርስቶስ ዝረኸብዎ ሓድሽ ህይወት ናብ መላእ ዓለም ምእንቲ ኸመሓላልፍዎ ተጸዊዖም እዮም። ስለዚ ካብቲ እምባ ክትወርዱን ናብ ህዝቢ ሃገርኩም ክትለኣኹን ተጸዊዕኩም ኣለኹም በሉ። ሓደ ካህን ንዅሉ ጽባቐ እምነት ኣብ ኢየሱስ ክርስቶስ ብምብሳር ንጽባቐ ምድሓን እውን ክሰብኽ ዝተጸውዐ እዩ። እዚ ማለት ድማ ነቲ ብእኖና ቅድስቲ ድንግል ማርያም ዝተዋሃበና ምድሓን ምምስካር ማለት እዩ። ከምቲ ንሳ ዝገበረቶ ንጐይታናን መድሓኒናን ኢየሱስ ክርስቶስ መዓልታዊ ሕራይ ክንብል ጸጋ ምእንቲ ክንረክብ ናብ ቅድስቲ ድንግል ማርያም ብሕድሪ ክንውፈእ ኣሎና ክብሉ ዓደምዎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ነዞም ተምሃርቲ ዘርአ ክህነት ኣብ ዘካፈልዎ ቃለ ምዕዳን ንተምሃሮ ዘርአ ክህነት ጥራይ ዘይኮነስ ንስድራ ቤቶም እውን ብስም ቅዱስነቶምን ብስም መላእ ቤተ ክርስቲያንን ኣመስገንዎም።
1: እዚ ዜና ቫቲካን እዩ። ኣብ ሃገረ ካናዳ ኣብ ገለ ፍሉይ ኩነታት መራሕቲ መንፈሳዊ ግስነት ንወታደራት ስም ኣምላኽ ከይጠቕሱ ዝኽልክል ሓድሽ መምርሒ ወፂኡ ይርከብ። ነዚ ነገራት ኣመልኪቶም ብፁእ ኣቡነ ስኮት ማኬክ ምዜና ቫቲካን ኣብ ዝገበርዎ ቃለ ምሕትት እዚ ፖሊስ እዚ ከስዕቦ ዝኽእል ሓደገኛ ሳዕቤንን ነዚ መምርሒ እዚ ዘብጽሐ መንገድን ነዚ ንምህዳእ ዝተመስረተ ናይ ዝተፈላለዩ እምነታት ኮሚቴን ካናዳውያን ካቶሊካውያን ዘለዎም ተስፋን ኣመልኪቶም መብሪሂ ሂቦም። بعلت اسران تشعاتن حملي كل تشعن اسران شدشتن من قصة كندا وتعدراو مسلطن عبالة سراويت كندا او وتعدراو كنتازي قبرو منفسا واسطن تنوتازي بالسند او سيئو ازي سند ازي اب حيل مكل غال كندا بزعباز اللو منفسا ونت حدش ممرحي زحازي ايو زخونا سب كاب زخونا امنت زمسو مراحتي منفسا وقصنت نوتعدرات ولن تنياتات تمارو قزياو سرح تنياتات تخونا ترتي يخونو زخونو سرح تنياتات منيستر مكل غال حقر مسوك عاوي سرح من قستي عبز تأساسر زخونا في السامي نام لغز تأكس زخونا قوان قواغ تكمو عيفك دلو من ايو اغتما مرحيكم زغال صوزو سان ازينا تينا ايزي تفلالي منفسا ولمدتات كبرن حلغا ناس نتحلنا نهيمانو تاو مغلسي تاتن مخبار تبايلو زتوسنة ايو يخون نمبر نبزحات سبات زي امنتاتن كبرتاتن زي بقات تامستي عب عملاق زلوم امنزت اساسر ايو باباس منفساو قسنت نواتعدرات كندا بسواب نسكوت ماكيك مسلنا ايتوم مراحتي منفساو قسنت نواتعدرات نمكل غال نزحدش بوليسي زكاو مغلسي او زي ام اللوو بسو ابونا ماكيك كمز اسمرولو اتس اقام نطو مراحت منفساو قسنت نواتا درات راي مدرات اي كونن يا قداس اتكونتات كابون لعل زعابي ايو ازي قال سزي عبزي زمناوي ديموكراسي او سرعات ناي حكي علماونا تنتاي مالت مخانون كفوت علماونا تنتاي مالت مخانون زملكت ايو زي تفال علي حقرات بزي تفال علي منقدي قال صالو اللوا زي دما نايتي قال سي كنداوي ترقوم ايو اتحدش ممرحي مسواسي مني سرمك لخال حقر كندا نتي بوليسي نخلو مابالات سراويت كندا زلوهم سنمكبار اون منفساون دليتا زحاش ملاش المهاب زعلم مخانو قليتوو منفساوي مستنتان مهاب حاد كابتين اشتكفال سراح مراحت منفساو قسنتن وتعدرات يخون بر اتو قداغن كابوزي سقر سعبين اللوو بسو ابونا ماكي كمز كراخر وو ازي بوليس ازي اتا هاگرن سراويتن ناب قدمي دابز سقمول زلو اوان علماونت انتاي مالت مخانون هايمانو تابزباو مدرخ زلو بوتان نموسان كم مرحي كوينو يقلقل اللو بسو ابونا ماكيك بزحات سبات نترقم هوا طومن علام ومن منفساو دحنا طومن كاب عملاق فاليوم كريئوا كم زيك لو قلي طوم اتما مرحقين ازيك في اللازي دفافي ايو ازيد ما مستي بسنو عزي تعمنا لو امنت الناس انت حلنا نزيد صابا ايو بازي مخنيات ازي اتما مرحي ازيو زحشاكل ايو ايلوم ازي حدش ممرحين كاتلي كاويان ترايزي تصلو ايكونن بسو ابونا ماكيك نايزي تفل علي امنتات كوميتي مراحتي منفساو قسنت نواتعدرات كندا زي تبهل قجل ابال ايوم اتو كوميتي بزعباتي ممرحي سكفتاتات كوان تهلوو اتوان باباس جن قزي وسيدون بفتحاو من قدي مس من قستي صبوغ زمدنا زلوهم كخونو كمز دليو اسميروم لو من قستي كفوت علماونت كفكد عبابالات سراوي دماناس انت حلنا كهلو فتصوم طلبالو ازي دما غنا كرغاغت زلو قداي ايو اتعلاما نطوم وتهدراوي ينفورم زلبسو دا كتبعاتيون دا كانستيون بيزي افلالاين بتوعي من قدن دا قفن مهاب نتي قداي بسلاماو من قد مفتاح ايو ازا حدش ممرحي زي نتي هايمانو تاو مقلس اتاتا بزباو بوتاتات ناي مدرات مسرح زي جمره ناي مجمر تاسق قمتي اي كونن بكل تشعين عصر تحمشته لعلواي بيت فرد كندا بزهابه وصانيه منقستي اب هايمانوتن امنتن ايدو كأتو يبلون بانصارو منقستي ابزو قدائي زي قللتن ياكوينو كترف عالوو ازي مالد دما ناحاده فلوي امنت كدقف ويكا عقت يبلون ازي دما نطوم امنت زي بلوم وون معري ملكت كبل وسينو نيرو يخون مبرمس الزينا يكل التشعين عسران شدشتن بوليسي تتاعيزو تحطو اتينا يساقني وساني كما يكترقوم الوز بالكوينو اللو بسو ابونا ماكي كمزق لصوو نقليوم سبات الزمالت كاوا حيمانوت ناسا مخان مالت ايو نقليو دماتو وساني بزعبا حيمانوت ناي مغطال ناسنت وي حيمانوت زي مغطال كوينو مسالات الناسنت مغلطن زحلو يوز بالامنت علنا نتي تخكلن يا ترقم حجي أبيات فردي كوبيكن لعلاوي بيت فرد كندا نيري إيوو اللوو كمي إلنا قلنا بزي درجة زباس إحنا إتحبرة تساب كمي إلو نابزي كلتا وساني تات أبتر بيزاز غرب اللووان بس عوزي بالحطو مسكرة بدما ناي بسو أبونا ما كيق ملسي كاب كاتليكاو الرائيات كريسيانا وسرعة تسعيرو إيو إتحبرة تساب بكريسيانا وكبرتاتن بكريسيانا وسنمكبارن كمون بكريسيانا ورائيين الرائيان كم حادر على وزب الحساب كدم حاتسيروان عنيو إيو ቤተ ክርስቲያን ናብ ሓደ ፍጹም ሓድሽ ምዕራፍን ኩነታትን ኣትያ ኣላ። ኣብኡ ድማ ዓለም ከምኡውን ምዕራባውያን ደጊም ክርስቲያን ኣይኮኑን። መንግስታት ሕጊ ንምውፃእ ካብ ክርስትና መምርሒ ስለ ዘይደልዩ እዚ ሓቂ እዚ ግሁድ ኮይኑ ኣሎ። ፍጹም ሓድሽ ናይ ዓለም ኣራእያ መጺኡ ኣሎ። ኣብ ሓድሽ ኩነታት ኢና ዘለና። እዚ ዓለማዊ ኩነታት እዩ። ክርስትያናዊ ስርዓት ተሳዒሩ እዩ። ኣብ ህዝባዊ ህይወት ሃይማኖት ዘለዎ ቦታ ዳግማይ ኣብ ምትርጓም ንርከብ ኣለና ክብሉ እቶም ጳጳስ መምርሒ ሂቦም።
0: ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ሊቃውንቲ ፖለቲከኛታት ኣዋፈርትን ከምኡውን ደቂ ኣንስትዮን ኣሕሉቕ ገዳማትን ተጣባቕቲ መሰላትን መንእሰያትን ብዛዕባ ሓደ ካብቲ ኣብዚ ግዜና ዘለዉ ዓበይቲ ብድሆታት ሰብ ዝሰርሖ ኣስተውዕሎት ንሰብኣዊ ክብርን ሕውነትን ሰላምን ብኸመይ ከም ዘገልግል ንምርግጋጽ ንምስትንታን ኣብ ኢንዶኔዥያ ዓውደ መጽናዕቲ ኣካይዶም። እቲ መንበረ ሊቃውንቲ ተባሂሉ ዝፍለጥ ዓለምለኻዊ ስነ ትምህርታዊ መርበብ መናብርተ ጥበባትን ተመራመርትን ብምንቅስቓስ ጉባኤ ሊቃውንቲ እተወደበ ናይ ምትሕብባር ዓውደ መጽናዕቲ ብምክያድ ኣብዚ ሰሙን እዚ ኣብ ሃገረ ኢንዶኔዥያ ንመበል 11 ኣህጉራዊ ኮንግረስ የካይዱ ኣለዉ። እዚ ድማ ዓለምለኻዊ ጽልዋ ዘለዎ ጭቡጥ ውጥናት ንምትብባዕ ዝዓለመ እዩ። እቲ ካብ ዕለት 4 ክሳብ ዕለት 6 መስከረም ዝካየድ ናይ 3 መዓልቲ ኮንግረስ ኣብ ሰብ ዝሰርሖ ኣስተውዕሎትን ሰብኣዊ ህዋሳትን ዘተኮረ ኮይኑ ሰብ ዝሰርሖ ኣስተውዕሎት ንሰብኣዊ ክብርን ሕውነትን ሰላምን ኣብ ምድንፋዕ ከም ዝውዕል ንምርግጋጽ ግብራዊ መንገድታት የናድሎ። ኣብዚ ዓመት እዚ እዚ ዓውደ ጉባኤ ንኻልኣይ ዓመት ናይቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዘካየድዎ ታሪኻዊ ሓዋርያዊ ዑደት ናብ ሃገረ ኢንዶኔዥያን ከምኡውን ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮን ዓብዪ ኢማም ናስሩዲን ዑመርን ኣብ መስጊድ እስትቕላል ጃካርታ ንዝኸተምዎ ኣዋጅ እስትቕላል ንምዝካር ዝካየድ ዘሎ እዩ። ተሳተፍቲ እቲ ኮንግረስ ናይ መንበረ ሊቃውንቲ ብግዲኦም ናይ ገዛ ርእሶም ሓደ ኣዋጅ ባሊ ዝተሰሚየ ሰነድ ከቕርቡ እዮም። እዚ ድማ ናብ ሓባራዊ ረብሓ ዘተኮረ ስነ ምግባራውን ኣብ ሰብኣዊ ኣካልነት ዘተኮረ ሰብ ዝሰርሖ ኣስተውዕሎት ንምድንፋዕ ሓባራዊ ቆራጽነትን ዘመልክት ከቕርቡ እዮም። ኣብቲ ኮንግረስ ኣብ ዘቕረብዎ መደረ ዋና ጸሓፊ ናይቲ ብዛዕባ ኣብ መንጎ ሃይማኖታት ዝግበር ዘተዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ክቡር የኔታ ኢንዱኒል ጃናካራትኔ ካንካናማላጅ ብዛዕባ ሰብ ዝሰርሖ ኣስተውዕሎትን ስነ ሰብኣዊ ትርጉምን ካብቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ ሰነድ እስትቕላል ኣብ ዝኸተምሉ እዋን ዘቕረብዎ መደረ ብምጥቃስ ብርሃንን ምርኻብን ዝብል ትሕዝቶ ዘለዎ ኣስተምህሮ ኣካፊሎም። ነታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘዳለውዋ ሓዳስ ዓዋዲት መልእኽቲ ግሩም ሰብኣውነት ኣብ ግምት ብምእታው እውን ክቡር የኔታ ካንካናማላጅ ብዛዕባ ኣድላይነት ብርሃን ካብ ኣምላኽ ከምኡውን ብዛዕባ ኣገዳስነት ምርኻብ እውን ኣስፊሖም ገለጹ። እዚ ድማ ርክብ ምስቲ መልእልተ ባህርያዊ ዝኾነ ኣምላኽ ምስ ገዛ ርእስና ምስ ካልኦትን ከምኡውን ምስ ተፈጥሮ ወይ ምስ ፍጥረት ምርኻብ ማለት እዩ ክብሉ ኣመልከቱ። ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ቴክኖሎጂ ንጽቡቕ ይኹን ንሕማቕ ክንጥቀመሉ ከም ዝከኣል ዝሃብዎ መዘኻኸሪ ብምዝካር ደቂ ሰብ ብሰብ ዝሰርሖ ኣስተውዕሎት እንታይ ይሃንጹ ከም ዘለዉ ሓተቱ። ክቡር የኔታ ካንካናማላጅ ከም ዝገለጽዎ ደቂ ሰባት ንሓባራዊ ረብሓ ክንጥቀመሉ ዘኽእለና መፍትሒ ንምርካብ ብዙሕ ድምፂ የድሊ ከም ዘሎ ድማ ኣስመርሉ። እዚ ድማ ስነ ምግባራዊ ስርዓታት ዝሓትት እንተላይ ንሰብኣዊ ክብርን ነጻነትን ቆራጽነትን ክግበር ንሓቅን ውሳጣዊ ህይወትን ንምዕቃብ ንሰብኣዊ ርክባት ንምድልዳል ትምህርትን ፍትሕን ምትሕብባርን ሓድነትን ከምኡውን ሓባራዊ ረብሓ ንምምዕባል ክኸውን ኣለዎ በሉ። ክቡር የኔታ ካንካናማላጅ ኣስዒቦም ንቴክኖሎጂ ክነጽጎ ወይ ከነምልኾ የብልናን ኣብ ክንዱስ ንሕይወትና ትርጉምን ብርሃንን ዝህብ ርክባት ንምምዕባል ክንጥቀመሉ ከም ዘሎና ብምግላጽ መደረኦም ዛዘሙ። ዕዮና ንሰብ ዝሰርሖ ኣስተውዕሎት ናይ ምቁፅጻር መሳርሒ ዘይኮነስ መሳርሒ ሰብኣዊ ብልጽግና ከም ዝኸውን ንምግባር እዩ። መተካእታዊ ንምርካብ ዘይኮነስ ንሰብኣዊ ርክባት ንምድልዳል ዘኽእል መሳርሒ ምእንቲ ክኸውን እዩ። ምንጭ ጸልማት ዘይኮነስ ብርሃን ንምድላይ ዝሕግዝ መሳርሒ ክኸውን ስለ ዘለዎ ድማ እዩ በሉ።
2: መደብ መደብ መንእሰያ ስነተይ ወይታዩ ስነተይ ስነተይ
3: ሰናይ እዚ ሬድዮ ቫቲካን ኣብ መደብ መልእሰያትኩም ዘለኹም ብክርስቶስ ኣሕዋትን ሓትን ምሳኹም ዘለኹ ሓዊኹም ናም ጳውሎስ እየ ኣብ ዘለኹም እግዚኣብሔር ምሕረቱ የብዝሓልኩም እናበልኩ ዝሓለፈ ሰሙን ቤተ ክርስቲያን ኣደን መምህርን ዝብል ተኸታታሊ ትምህርቲ ቀዳማይ ክፋል ናባኹም ኣቢልና ነርና ኣደ ከም ዝኾነት እውን ርኢና ነርና ሎም ዓንቲ ድማ ካልኣይ ክፋል ንሳ ትምግበካ ዝብል ኣርእስቲ ከም መምህር መጠን ኣብዚ ቤት እዚ ገዛኻ ኮይኑ ክትስማዓካ ከም ዘሎ እዛ ኣደ እዚኣ ክትምህረካ ንከላ ማለት ቤተክርስትያን ከም ውሉድ ኮይንካ ከም ኢልካ ትቕበሎ ንምንታይ ኸሳ ዝሓላፍነት ዝተዋሂባ ንክትምህረካ ጎይታ ፈቒዱ ነዚ ክንርድኦ ኣዝዩ ኣገዳሲ እዩ። ሎሚ ግን ብቕልል ብዝበለ መንገዲ ብቕልል ዝበለ ኣብነት ነዚ ሓሳብ እዚ ክንገልፆ ኢና። ክሳብ መወዳእታ ድማ ክትከታተሉ ንካልኦት እውን ከተካፍልዎ ብፍቕሪ ኣምላኽ ዕድመኩም ፈቱ። ኣብ መእተው እምበኣር ፍቁራን ኣሕዋት ብቕልል ዝበለ ኣብነት ክንጅምር ደስ ዝብለኒ። ሓደ ዝተወልደ ቆልዓ ፀባ ክደሊ እንከሎ እቲ ዘርእዮ ምልክታት ድምፅታት እዩ ቃላት ገይሩ ዘውፅኦ ወይ ድማ ዝነግሮ የብሎ ታደ ግን እቲ ዘድልዮ ትፈልጥ እያ። ስለዚ ኣብቲ ፀባ ሰትየሉ ዘለዎ ሰዓታት ፀባ ጥባድ ክረኽበሉ ዘለዎ ሰዓታት ደቂሱ እንተፀኒሑን ኣተስኣ እያ ፀባ ተስትዮ። ቤተ ክርስቲያን ድማ ንነፍሲ ወከፍና ፍቁራን ኣሕዋት ከምኡ እያ። ቀዳሜቲ ነጥቢ ክንሪኣ ዝደሊ ድማ ቤተ ክርስቲያን ትምግበካ ዝብል እዩ። ዝበዛሕና ፍቁራን ኣሕዋት ብዛዕባ ኣቦ ነፍሳይ ትነብር ከም ፀሎት ቅድሚ ምርዳእና ከይተረዳእና እንከሎ ክንፅልዮ ጀሚርና ትምህርቲ መስቀል ክንገብር ከለና እውን ተመሳሳሊ ብዛዕባ ቃል ኣምላኽ እውን ከነፅንዕን ከለና ከነንብብን ከለና ቤተ ክርስቲያን ሂባትና ቅዱስ ጳውሎስ ናብ ሰብ ቆሮንቶስ ኣብ ተቐዳሚት መልእኽቱ ምዕራፍ 3 ፍቕዲ 2 ኣነ ፀባ መገብኩኹም ዕፁብ መግቢ ክትምገቡ ድልዋት ኣይኮንኩም ንብል እዚ ከነኣእሶም ኢሉ ይኮነን እዚ ኣብ ናይ ስድራ ቤታዊ ኣካይዳን ኣገባብን እዩ ዝርአየና ዘሎ ከም ኣቦን ከመደን ኮይኑ ክናብዮም ከሎ ሰብ ቆሮንቶስ እዩ ንፁር ትምህርቲ ንፁር ኣረዳዳ ኣገባብን ዘርእየና ዘሎ። ንፉዕ መምህር እንተደኣኹም ከዓ ከምኡ ኢኻ ትገብር ነቲ ሰብ ኣብቲ ዘድልዮ ግዜ እቲ ዘድልዮ ኢኻ ትህቦ። ቅዱስ ሲሪል በዓል ኢየሩሳሌም እውን

0: ሓጢኣት ወድዓዊ ዝኾነ ዘይልወጥ ሓቅታት ዓንቀፀ እምነት ብዛዕባ እዚ ክሓስብ እንከሎ ከም ክበድ ከም ተፅዕኖ ዝርድኦም ኣሎ። እንተኾነ ግን እዚ ንዓኻ ኢሉ ዝተዋህበ እዩ፣ ንዓኺ ንዓይ ኢሉ ዝተዋህበ እዩ፣ ንፍልጠትና፣ ንህንፀትና፣ ንዕቤትና፣ ንቅድስናና ኢሉ ዝተዋህበ እዩ። ሕጂ እውን ተመሊስና ብዛዕባ እቲ ናይ መግቢ ኣብነት ክመልሰኩም ደስ ይብላኒ። ኣደ እትምግበካ ንኽትቆፃፀረካ ኣይኮነትን፣ ንኸይትመውት እዩ፣ ህወት ንኽህልወካ። ስለዚ ቤተክርስትያን ከዓ ንነፍሲ ወከፍና በዚ ቃል ሓቂ ገይራ ብቅዱስ ቃሉ ገይራ ክትምህረና እንከላ ስዋት ቅዳሴ ከነቅድስ እንከለና ኣብዚ መንፈሳዊ ህወት ዝኸነብላዕለ እንከለና መሊስና ህወት ጥራይ ዘይኮነ ህወት ብመልኣት ንክንነብሮ ያ ቤተክርስትያን ዳዋ ዘርጊሓ ትሕብሕበና። በዓሉ መድሓኒና ጎይታና የሱስ ክርስቶስ ነው። ወንጌል ዮሃንስ ምዕራፍ 6 ፍቅዲ 35 ኣነ ናይ ህወት ኢንጌራይ ናባይ ዝመጣ ክጠምን ይብለና። ስለዚ ቤተክርስትያን ናብቲ ኢንጌራ ጎይታ ንክንመፅእ ናብ ማኣዲ ጎይታ ንክትሓብር ንክትቀርብ ኣብኡ ንክትምገብ ዳኣ እምበር ካብኡ ንክትረሕቕ ኣይኮነን ኣለና። ቅዱስ ኣምብሮስ እውን እንታይ ይብል ነይሩ ብዛዕባ ቅዱስ መፅሓፍ ብዛዕባ ቅዱስ ቃሉ? ቅዱስ መፅሓፍ ይብል መግቢ ንነፍሲ እዩ። ስለዚ እቲ ምእመን ተኣማኒ ነፍሲ ወከፍ ዕለታዊ ከምቲ ባህርያዊ ዕለታዊ እንጌራ ዝበለ ከምኡ ከዓ ነታ ነፍሲ ከምግባ ክእል ኣለዎ እናበለ ይምህረና። ቤተክርስትያን ድማ ነዚ ቃል እዚ እናከሸነት ኣደ ኮይና ካብ ዝምርዘካ ካብ ዘጥፋእካ ዘቐትለካ መግቢ ዘይኮነ ዝሃንፀካ ዘዕብየካ ኣካላትካ ዘዕቢ መግቢ ትበልዕ እንተደኣ ኮንካ ብነፍሲ ከዓ እታ ነፍሲ እውን ዘዕብያ ዝሃንፃ ሓቅታት ኢና ንቕበልን ንምገብን። ስለዚ ቤተክርስትያን ከም መምህር ማዕርክ እንዲ ኣገዳሲት እንተልና ሕጂን ብቕልል ዝበለ ኣብነት ክንገልፆ ንእሽትኻ ንከልኻ ኣደ ቨጀቴብልስ ጥረታት ኮነ ዕፁብ መግቢ ኣይትምግበካን እያ ወላ ክበልዖ የ እንተብልካ እውን ክትበልዖ ውን ኣይትኽእልኒኻ። ስለዚ ቤተክርስትያን በብግዜኡ በብእዋኑ ኣብቲ ዘድሊ እቲ ዘድሊ መግብን ሓቅታትን ትምግበካ ትህበካ። ንኣብነት መዝግበ ሃይማኖት እንትዳርኒያውቲ ተሰሪዕሉ ዘሎ ኣገባብ ካብ ፀሎት ሃይማኖት ብድሕሪኡ ምስጢራት ብድሕሪኡ ናይ ክርስቶስ ህወት ብድሕሪኡ ፀሎት እናበለ ሙሉእ ሜኑ እዩ ተዳልና ዘሎ። ስለዚ ነታ ነፍሲ ብዝግባእ ንክትምገብ ይሕግዛ። ኣብ መዛዘም እምበኣር ፍቁራን ኣሕዋት ብሓንቲ ክንገብራ ዘለና ክገድፈኩም እየ። እሱ ከዓ ካብ ትምህርቲ ቤተ ክርስትያን ሓንቲ ኣርእስቲ ውሰድ እሞ ቅድሚ ሕጂ ዘይኹም ሰዓካያ ቅድሚ ሕጂ ዘይተመገብካ ኢልካ ትሓስብ ብዝግባእ ዘይተረዳዕካያ ኣንበባ ሃዲእካ ከምኡውን ዘይነፀረ ነገር እተለዉ ንካህን ድዩ ንመምህር ትምህርቲ ክርስቶስ ድዩ ከምኡውን ዝተማሃረ ሓው ሓፍቲ ብርግፅ ከብርሃልካን ክገልፀልካን ዝኽእል ኣካፍሎ ሕተቶ እምበኣር ኣብ ዝመፅእ ሰሙ ድማ ቤተክርስትያን ወይ ድማ ኣዲኻ ክትእርመካ እንከላ ስኻ እውን ከመይ ጌርካ ነዚ ምእርምታ ተግሳፅ ትቕበሎ ዝብል ኩሉ ድማ ውፅኢት ናይ ፍቕርን ናብ ፍቕሪ ዝወስደና ከም ዝኾነ ክንርኢና ክሳብ ሽዑ። እግዚኣብሔር ባረኩም።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።